ክንፈልጦ ዝግበአና እዩ እንታይ ሪፈረንደም እንታይ ዋር ሃፐን ሽዑ ንዝብል ኣብዚ ሓለፈ ዝነበረና ኣኼባ ኣብ ሲቢሲ ኢንፋክት ሰባት ውሕድ ዝበሉ ሰባት ዓዲሞም ነይሮም ካብቲ ሓደ ኣገዳሲ ዝኾነ ንዓና ዳይረክት ኤፌክት ትገብረና ኢሚግሬሽን ሪሌትድ ሪፈረንደም ኮሽን ንዝብል እዩ ማለት እዩ ተቐዳሚ ሕቶ ዘቕርቡ ኣብኡ ገልፀልኩም እየ ሕቡ ኣይኮነ ኣብቲ ሪፈረንደም ናይ ኢሚግሬሽን እዩ ዘሎ ኮሽን ናምበር ዋን ትብ እንታይ ኣላ Do you support the government of Alberta taking increased control over immigration on a proposal decreasing immigration to more suitable level, prioritizing economic migration, and giving Albertans first priority on the new employment opportunities? Isn't that it, basically? The economy is the same. The power crack of Alberta is about immigration. It's about federality to happen. Of course, allocate to happen in the province. እተ ኻልኣይ ብቁጠባዊ ድመፁ እምበር ከም ሪፊጂ ድመፁ እንድሕር ኮይኑ ከዓ ብቁጠባዊ ፓዮሪቲ እቲ ዝበለፀዳ ጊቨን ኣልበርታን ፈርስት ፓዮሪቲ ኒው ኢምፕሎመንት ኦፖርቲኒቲ ውችዝ ሓደ ሓደ ግዜ ኣብ ገለገለ ተሕቶታት ሜቢ ንዓኻትኩም ገድፈልኩም እየ እቲ ኹንነት ማለት እዩ መብዛሕትኡ ግዜ እንድሕሪኢኹሞ ወርከርስ ድመፁ ኣለዉ ካብ በዓል ኤሽያ ብፍላይ ብብዝሒ ማለት እዩ ካብ ኣፍሪካ ካብ ሓደ ኣለዎ ኣብዚ ሰራሕተኛ ሰብ ግራጅዌት ገይሩ ስራሕ ስኢኑ ካብ ደገ መፅኡ ነቲ ስራሕ ፊት ገብሮ ማለት እዩ እዚ ሕጂ እቲ መፅናዕንቲ ተራእዩ ናይ ብሓቂ እዩ ኣልበርታ ብፍላይ ካብ ደገ ናይ ስራሕ ደለይቲ ትደሊ ድያ ኣብዚ ዘሎ ክንደ ኢምፕሎመንት ኣለና ንዝብል ፓዮሪቲ ክሂብዎም ዶ ንዝብል ሕቶታት ኣሎ ካልኣይ እቲ ብነገ ድመፅእ እቲ ናቱ ዝረኽቦ ፀጋታት እንታይ እዩ ስለምንታይ ከንዑ ጠልቡ ንዝብል ንሕና ሕቶ ክምለስ ዘለዎ ማለት እዩ እዚኣታ ኣገዳሲት ማለት እያ ተኻልአይቲ ግን ታዚ ዓብየት ብፍላይ ኤርትራውያን ብረፊጂ ድመፅእ ሰብ ቅንስ እዩ ማለት እዩ ክተርፉ ንኽእል እዩ ጋድ ነውስ ዝኽለኩም ኣይክእል ሕዚ ኣብዚ እቲ ናይ ኢሚግሬሽን ሪሌትድ ረፈረንደም ኮሽን ዝበለ እዚ ኣብ ኦክቶበር ድመፅእ ረፈረንደም እዩ ሶ ኣገዳሲ እዩ ንዓና ከም ኤርትራውያን የሕዋትና ኣሓትና ከነመፅእ ብዝተፈላለዩ ጉዳይ ካብ ኤርትራ ብፖለቲካዊ ድዩ ቁጠባዊ ድዩ ስደዱ ኣብ ሱዳን ድዮም ኡጋንዳ ድዮም ዝተፈላለዩ ዓዲ ዘለዉ እዚ ቀጥታ ንዓና ዝምልከት ሕቶ እዩ ሶ ኣብዚ ናይ ረፈረንደም ዝበሃል ሕቶ ናይ ብሓቂ ከም ሕብረተሰብ ከም ኤርትራውያን ኣልበርታን ከምኡን ካነድያን ክንፈልጦ ዘለና ሕቶ እዩ ማለት እዩ እታ ካልይቲ ሕቶ ዝብል እንታይ እያ ትብል ዲ ስፖርት ጋቨርንመንት ኦፍ ኣልበርታ ኢንትሮዲሲንግ ዘ ሎው ኦፍ ማንዴቲን ዛት ኦንሊ ካነድያን ሲቲዘን ፐርማነንት ሬዚደንሻል ኤንድ ኢንዲቪጅዋል ውዝ ኣልበርታ ኣፕሩቭ ኢሚግሬሽን ስታትስ ውል ኣሌጅብል ቱ ቢ ፕሮቨንሻል ፋንደድ ፕሮግራምስ ሳች ሄልስ ኬር ኤዲኬሽን ኤን ኣዘር ሶሻል ሰርቪስስ ሶ ቤዚካሊ እንታይ ዘሎ እቲ ኣልበርታ ሲ ብዛዕባ ሲቲዘን ካናዲያን ሲቲዘንሺፕ ፐርማነንት ሬዚደንሻል ኢንዲቪጅዋልስ ኣልበርታ ኣፕሩቭ ኢሚግራንት ሶ ኣልበርታ ግደ ክህልዋ ማለት እዩ እዚ ኣብ ምንታይ እዩ ኣብቲ ሰርቪሳት ማለት እዩ ከም ሄልስ ኬር ሕጂ ኤሊጅብል ክብል ከሎ ሕጂ ሰባት ዝተፈላለየ ንመፅኦም ኣብ ካናዳ ኣብ ኣልበርታ ኖ ነሰሰሪ ኩሎም ፐርማነንት ሬዚደንሻል ኣይኮኑን መብዛሕትኡ ግዜ እቲ ሲስተም ብወርክ ፐርሚ ንመፅእ ኣሎ ብተፈላለዩ ንመፅእ ኣሎ ግን ፐርማነንት ሬዚደንሻል ኣይኮነን እውን ሲቲዘን እውን ኣይኮነን ንኣና ብሓፈሽኡ መብዛሕትኡ ኤርትራዊ 90% ላዕሊ ክኸውን ንኽእል እዩ ፐርማነንት ሬዚደንሻል ብዝዋሓደ እንተዘይኮኑ ሲቲዘን እዩ ግን እንታይ ብልሎ ነቲ ካልእ ሰብ ተፈላለየ መገዲ ድመፅእ እቲ ሰርቪሳት ሳቸ ሄልስ ኬር ኤዲኬሽን እዚ ቋንቋታት ሕጂ ተሪፉ ዘሎ ኣብ ናይ ሶሻል ሰርቪስስ ማለት እዩ እዚ ኸ እንታይ ይመስል ኮንትሮል ተሃልይዎ ነዚ ዓይነት ሰብ ክንቦ ኣለና ኦፍኮርስ ባጀት ኣለዎ ክመፅእ ከሎ እውን እቲ ኣግሪመንት ፌደራል መንግስቲ ከምፅእ ከሎ ኢሚግራንት ካብ ደገ ስጋብ ክንደዩ እቲ ኣግሪመንት ዘሎ ክውሃቦም ከሎ ኸ ዝኾነ ዓይነት ዝቁረፀሉ ዘሎ ምሳሌ ሕጂ ፐርማነንት ሬጅስተር እዞም ወርክ ፐርሚት ዝመፁ ይኸፍሉ እዮም ታክስ ካብቲ ታክስ ወስድሉዎም ዶ ምስ ፌደራል መንግስቲ እንታይ ነይሮም ኣግሪመንት እዚ ከዓ እንድሕር ኣግሪ ስፖርት ኣልበርታ ጋቨርንመንት ኢንትሮዲስ ሎ ማንዴትን ውችዝ እቲ ናይ ኢሚግሬሽን ምስ ሓዝዎ ማለት እዩ ኮንትሮል ምስ ሃለዎ ማለት እዩ እዚኢታት ብካልእ መገዲ ንመፅእ ኮንትሮል ክህልዎ ወዘር ከኽፍሉ ድመክክነኽፍሉ ኣብታ ሳልሰይቲ ሕቶ ክኸይደልኩም እያት እዩ ኣብታ ሳልሰይቲ ሕቶ ክንታይ ትብል እዚ ባይዘወይ ክደግመልኩም ናይ ኢሚግሬሽን ሪሌትድ ረፈረንደም ኮሽን ብልልኩም ዘለኹ እታ ሳልሰይቲ ኣሱሚን ኦል ካናዲያን ሲቲዘን and permanent residential continue to qualify for social support and programs as they do now. Do you support the government of Alberta introducing the law or requirement all individuals with non-permanent legal immigration status and reside in Alberta for at least 12 months before they qualify to provincial funded social support programs?

እዚ ሕቶታት ሕጂ ቅድሚ ኣብ ውሽጢ ዓመት ኳሊፋይ ንኾኑስ ሓደ ዓመት ኣትሊስ 12 ማን ዝብል ኣሎ ዚ እዚ ሕቶ እዚ ናይ ሓቂ ብጣዕሚ ክጥመተሉ ዘለዎ ግቦ እዩ ሕቶታት እዩ እዚ ሕቶታት እዚ ናይ መንግስቲ ሕቶ እዩ መብዛሕትኡ ግዜ ኣፍኮርስ ገለገለ ሰርቪሳት ሕጂ ሄልስኬር ናይ ፕሮቨንሻል እዩ ግን ናይ ብሓቂ እዚ ሕቶታት ስለምንታይ እዚ ሕቶታት መፅእ ኣሎ እንብል ሕቶታት ካባኻትኩም ክንፈልጦ ዘለና ሕጂ ናተይ ርእቶን ስምዒት ክበሉ ይክእል ኒአ ንምንታይ ሕቶ ናይ ሓፈሻዊ ስለ ዝኾነ ናይ ውልቀ ርእቶ ኣለኒ ብዛዕባኡ ግን ኣገዳስነት ካናዲያን ሲቲዘን ፐርማነንት ሬዚደንሻል ኮንቲኒ ቱ ኳሊፋይ ሶሻል ሰፖርት ፕሮግራምስ ዘይ ዱ ኖ Do you support government Alberta introducing law all individual who is non-permanent legal immigrant which is legally immigrant they kono permanent residential they bulu at least for the last 12 months to qualify provincial funded social etid wahabom sitot on khbildi ab sa'at zi actually ikona na'om naton bihgawd mezu bi federal mengisi kam canada dmezu timirt qanqwatat buzuh slash kiramolo ab social service nahri khomam haji mabzahatu sab ab social service ser nabari srah siin allo ንምንታይ እቲ ፋንዲንግ ተጠውሉ እቲ ፋንዲንግ መብዛሕትኡ ፕሮቨንሻል ፌደራል ፋንድ ድኾነሉ እዋናት ብቕጦባ ጉዳይ እዚ ነገራት ተጠውሉ ኣሎ ሶ እዚአን ክትኮረለን ዘለዎ የኒ እታ ራብዒቲ ካታይ ትብል ኣሱሚን ኦል ካናዲያን ሲቲዘን ኤን ፐርማነንት ሬዚደንሻል ኮንቲኒ ቱ ኳሊፋይ ፎር ፓብሊክ ሄልት ኬር ኤን ኤዲኬሽን ኣዝ ዴይ ኖው ናው ዱ ዩ ስፖርት ጋቨርንመንት ኣልበርታ ቼንጅን ሪዝነብል ፊ premium to individuals with non-permanent immigrant status living in Alberta for their and their family used to use health care and an education system. So basically, fee introduced to the border law. Malati. Is it my provincial? Do you support assuming all Canadian? Is it Canadian permanent conca already by default? We don't have that fee at this point. Basically, tax land have filled. Again, none day corner again, status day will loom. ሕጂ እዚ ሕቶታት ክጥመተሉ ዘሎ ወይ ስለምንታይ እዚ ሕቶታት መፅእ ኣሎ ንዝብል ኣይ ቲንክ ከም ኢንዲቪጅዋል ኤርትራውያን ካናዲያን ኣልበርታንስ ክንፈልጦ ዘለና እዩ ስለምንታይ እዚ ሕቶታት መፅእ ኣሎ እዚ ነቲ ሕብረተሰብ ከንፊዝ ክትገብር ዲኻ ዋላ ናይ ብሓቂ ኣገዳሲ ፀገማት ኣሎ ንዝብል እዚ ናይ ኣፍኮርስ ኩላና ኤርትራውያን ከምቲ ካልእ ሂወትና ሲርየስ ክንወስቶ ብርከ ፅባሕ እዚ ከጋጥመና ክእል እዩ ኣብ ሰዓት እዚ ማይ ቢ ላይድ ማይ ኖ ቢ ናና ፓዮሪቲ ክኸውን ክእል እዩ ፅባሕ ግን እው ብፓዮሪቲ ክኸውን ይኽእል እዩ ሶ ብጣዕሚ ኣገዳሲ ሕቶ ስለ ዝኾነ ስለምንታይ እዚ ሕቶታት መፅእ ኣሎ ንዝብል ድኾነ ሰብ ክሓተካ ከሎ ሕቶታት ናይ ሃገር ንርሓተካ ኣሎ ንምሳሌ ሕጂ ኣብ ኤርትራ ሲ ብኣውራጃታት ንበሎ ኣውራጃ ሰራይ ምርሓዮ ኤርትራ ተተባሂሉ ንምሳሌ እዩ ድበኩም ዘለኹ ወይ ድማ ክሎግዛይ ወይ ሓማሴን ስለምንታይ ሓማሴን ፕሮቨንሻል እንድያ ወይ ድማ ሓደ ኣውራጃ እንዲ ከመይ ገይሩ ንኤርትራ ክመርሕ ይኽእል ወይ ከመይ ገይሩ ሉ ገብር ክእል እንታይ እዩ ሓሳቦም ክትብል ኣለካ ኖ ስምዒታዊ ናይ ኣልበርታን ጥራሕ ክህልወካ ክኮነ ስለምንታይ ዝመፅእ ኣሎ እዚ ሕቶታት እዚ ሕጂ ካብ ፖለቲሻ ንመፅእ ሕቶታት ኣገዳሲ ክንጥምቶ ዘለና እዩ ስለምንታይ እዚ ሕቶታት መፅእ ኣሎ እቲ ዝዓበየ ክረፍረኖም ኣልበርታ ካብ ካናዳ ንክትፍለ ኣብ ፈረኖም ረፍረኖም ንክትቀርብ ማለት እዩ ሕጂ ቦታ ኣይኮነ ንክትቀርብ መድሓራይ እውን ናይ ኪበክሪ ኢናኢና ብባህልን ብተፈላለየ ስለ ዝኾነ ምስ ናይ ኣልበርታ ይወዳደርኒ እዩ ግን ተፈቲኑ እዩ ንዝኾነ ክንጥምቶ ዘለና እዩ እዚ ኣብ ገለገለ ሜይ ቢ ክዕሹ ይኽእል እዩ ናን ሬዚደንሻል ዘይኮነ ናይ ሄልስኬር ናይ ኤዲኬሽን ሲስተማት ፊ ክግበረሉ ተይብልኩም ሜይ ቢ ሓደሓደ ግዜ ዋል ታክሲ ንድሕር ደይከፍል ኮይኑ ወይ ድማ ሓንቲ ደይቁረፆ ተኮይኑ የስ ክትብል ትኽእል ኢኻ ናይ ብሓቂ ክመፅእ ከሎ ምስ ፌደራል መንግስቲ ድገብሮ ኣግሪመንት ኣሎ እቲ ብከምኡ ድመፅ ዘሎ እንታይ ይኸፍል ናይ ብሓቂ ኸ ይረክብ ድዩ ዝሰርቪስ ዝብልካ ሕቶ ናና እዩ ሶ ኩሉ ግዜ ክንሓትት ክንክእል ኣለና ወሬቨር ድሓተካ ሰብ ወይዘን ውልቀ ድዩ መንግስቲ እዩ ስለምንታይ ሓተኒኣሎ ነታ ሕቶ ካብ ምንታይ ብገሰላታ ሕቶ ኣሎ ድዩ ሳምታይምስ መዕሸዊ ሕቶታት ኣሎ ናይ ብሓቂ ንሪኦ ኢና እቲ ሓምሸይቲ ትብልታ ዱ ዩ ስፖርት ጋቨርንመንት ኦፍ ኣልበርታ ኢንትሮዲሽን ኣ ሎ ሪኳሪንግ ኢንዲቪጅዋል ቱ ፕሮቫይድ ፕሩፍ ኦፍ ሲቲዘንሽፕ ሳች ፓስፖርት በርት ሰርቲፊኬት ሲቲዘንሽፕ ካርድ ቱ ቮት ኢን ኣልበርታ ፕሮቨንሻል ኤሌክሽን ሶ ለሚ ሪፒት ዳረገ ዱ ዩ ስፖርት ደ ጋቨርንመንት ኦፍ ኣልበርታ ትድግፎ ድኦም ናይ መንግስቲ ኣልበርታ ሕጊ ክገብር ኢንዲቪጅዋል ውልቀ ሰባት ቱ ፕሮቫይድ ውልቀ ሰባት ናይ ሲቲዘንሽፕ ከቕርቡ
with passport قربو وي birth certificate قربو authorization قربو when they vote أبناء ألبرتا basically actually أبناء ألبرتا مزحت كذي درايف لايسنس سلام مثلا تريته قاعة إن أنا بريمير كمرات كله سينا نري usually they have it citizen تكون على كا أب you know أب election أي federal كافل أبناء provincial I have to check that I'm sorry but إذا يا ثنا مش رشح حطه مالتي هل جزي إذا تحطه نايب حكي أقد داسي يو إلني يرحسب عني نمن تايو كم إير ترانك فولت أزر لنايو أقد داسي أخيب عني إيرنا last time حتي تومن عني يرم انتاي سمعت هاللوم حورة توسك من زبليو نزبالة أقل كل إزي خنا كاتات لو لنا خنا زارة وونا لنا عم هم خوف لي خا يحوات نامتي عبد المزلو programming بزعبا ديسكاز نقبرو بنيشتي بزعبا following Alberta referendum تبين إشتي كارو والكبي

0: አንተ አምላክ አንተ ፈጣሪ የሰው ልጅ እንዴት በበረሃ
1: አረታ ኦፍ ኮርስ ቅርም ሐጅ ሰሚዑ ማን ተደከምኩም ኦሮማይ ኦሮማይ ኦፍ ኮርስ መጽሐፊ ባለው ግርማ ተጽሐፈት ሚያ በፈቃዱ ተክለ ማርያም ተተርጉማ በትግርኛ ቀረበት ኦሮማይ ካፍተን ዝበለጸ መጽሐፍ አክሽል ፎቶ ወን ፖድካስት ከምዚ ኣብ ኤርትራ ዝበለፅት ሙቪ ሳይናይት ፎቶ ቴልኮምኒ ሚሊዮን ንብለኩም ንምንታይ ሚሊዮን ክስራሕ ኮላ ናይ ብሓቂ ፕሮፌሽናሊዝም ናይ ኣርቲስት ነይሮም ናይ ፀሓፋይ ናይ ዳይረክት ነይሩ ኣፍኮርስ ኢትስ ኖት ትሩ ስቶሪ ይኮነን ሚልዮኖ በት ኢትስ ቢዩቲፉል ስቶሪ ኦሮማይ ከዓ ካብቲ ሓንቲ ሃገር ኤርትራ ኦሮማይ ክብላ ከሎ ማለት እዩ እዚ ጋዜጠኛ ናይ ብሓቂ ድናር ጋዜጠኛ ብኢትዮጵያ ዝነበረ ዳሕራይ እውን ጠፊኡ ብትግራይ ብደርጊ ማለት እዩ ታሪክ ኤርትራ እንታይ ይመስል ነይሩ ብፍላይ ፍላይ ብዜ ደርጊ ትሒዙ ካብ ናፃነት ስለምንታይ ኦሮማይ ተባሂላ ንዝብል መፅሓፍ ተፃሓፈት ብትግርኛ ተተርጉማ መፀ ስለ ዝኾነት ኣብ ቅድሚ ሕጂ እውን ኣቕሪብያ ነይረ እቶም ቅድሚ ሕጂ ሰማዕኹማ ናይ ብሓቂ ኩሉ ግዜ ደለሲ ስለ ዝኾነ ናይ ሳምር ከዓ ንእሽተይ መፅሓፍቲ ክነብር ስለ ዘለና ነቶም ቅድሚ ሕጂ ደተኸታተልኩማ ግን ቀፂለ ብዛዕባ ታሪክ ኤርትራ ርክብ ዝነበሮ ኣብቲ ግዜ ከም ጋዜጠኛ ኮይኑ ደገልገለ ምስ ደርጊ ኮይኑ ባሉ ግርማ ቀፂለ ናቱ መፅሓፍ ክጅምረልኩም እዩ
0: ከዓይናችን ዓይንህ ይበልጥ የለም ወይ አንተዬ እኔን ገረመኝ ወደ ኋላ የምትሄድ መች መሰለኝ ጠዋት በማለዳ ማታ በሰሜናዊ ኮከብ ጥላ ስር በኩምቤሽቷቶ መንሸራሸር ከለከሉኝ ሙሶሎኒ ከዚህ የባሰ ምን አደረገኝ አሁን ወደ ገበያ እንሂድ አልኳቸው ፊልም አንሺዎቼ ደክመዋል ዝሁል ቢራ ብቻ ነበር የሚታያቸው
2: አረ ህጓድ ጸጋዬ ለዛሬ ይብቃን
0: አለ አንዱ ከመካከላቸው
2: ገና ምኑ ተይዞ
0: አልኩት ወደ ገበያ ተያይዘን ሄድን የረሃብ እልቂት የመጣ ይመስል ሁሉ እየተሻማ ያገኘውን እህል ባገኘው ዋጋ ይሸምታል ማይክሮፎን ይዤ ወደ አንዲት አሮጊት ጠጋ አልኩ ሹሩባቸው ክንብድባቸውን ወጥሮ ይዞታል ቡችላ ቡችላ የሚያካክሉ የወርቅ ጌጦች ጆሮና አንገታቸው ላይ ጉች ጉች ብለው ይታያሉ የትግሬ ሴትና ወርቅ መቼም በመሃል ላይ ተጣጡ
2: ምንድን ነው የሚሸምቱት ማማ
0: ዋ እህል አሉኝ
2: ዋጋው እንዴት ነው
0: ዋ ውድ እሳት ሆኗል
2: ለምን
0: ተወዲው ለምን እህል ጠፋ እንዳይ ሁሉም ይሸምታል
2: እኮ ለምን ምን መጣ
0: ሎሪ ያሰፈሰፉ ማአት ሰዎች ከበውናል ወጣት አሮጊት ሽማግሌ እንደ ዘንባባ ዛፍ ያለ ሹሩባ በቁንዳላ እንደ ድንኳን የተወጠረ ክንብድብ አንዳንድ በቴሌቪዥን የሚያውቁኝ ወጣቶች ነበሩ እሱ ይሆኑ ወይም አይደለም በማለት የሚወራረዱ ቢመስለኝ መቼም በቴሌቪዥን ሳጥን ውስጥ አምረውና ቆንጅተው በየምሽቱ የሚቀርቡት አንዳንድ የቴሌቪዥን ሰዎች ውጪ በህይወት አጭር ፉንጋ መላጣ ገባጣ ከፈጩበት የቆሉበት መስለው ብቅ ሲሉ ወሽመጥ ይቆርጣሉ ወይ እሱ ነው እንዴ ወይ እሷ ናት እንዴ ይሄ ቲቪ ለካ የሌለ መልክ ነው የሚያሳየው እጭ እኔስ ምን መስየት አይቻቸው ይሆን
2: ጸግሽ
0: አለ አንዱ ደፋር ስም ያለው መቼም ሞኝ ነውና ዘወር አልኩ በውርርዱ ሳይረት አልቀረም አሮጊቷ በመጨረሻ ላቀረብኩላቸው ጥያቄ መልስ አልሰጡኝም በብሩህ አይናቸው ዝም ብለው ይመለከቱኝ ነበር ምን ነው ስንተዋወቅ ባንተናነቅ የሚሉ ይመስላሉ የሁሉም አፍንጫ የጦርነት የልቂት የረሃብና የቸነፈር አየር የሚያሸት አይናቸው ምጽአት የሚያይ ጆሮአቸው የጥይት ፉጨትና የሞት ዋይታ የሚሰማ መስሎ ታየ ነገሩ የተገንጣይ ወንበዴዎች ተንኮል ሳይሆን ይቀራል የጦፈ የተጧጧፈ ስነ ልቦናዊ ጦርነት በማካሄድ ላይ መሆኑ ገባኝ ተናደድኩኝ ደግሞ ማዘንኩኝ ይህ የዋህ ህዝብ አሳዘነኝ የመሸበር የመደናገጥ የፍርሃት ደመና ጥላ ፊታቸው ላይ ያንዣብባል በሞት ጥላ ግርዶሽ የተዋጡ ይመስላሉ የባሰውን ተበሳጨው የካሜራችን አይን ሸመታው ላይ አተኩሯል ሸማችና ነጋዴ አይከራከሩ ነጋዴው ባለው ዋጋ ይሸጣል ሸማቹ በተባለው ዋጋ ይገዛል የእህል ዘር የጥሬ ዘር በየአይነቱ
3: መዘከርታ ሓቂ ንኽትወፅእ ንነብሱ ኣሕሊፉ ንማእሰርቲ ስቓይ ሞት ንዝበቕዐ ደቀይ ስድራይ ከይበለ بحيلي توسيدو وطيقون زي طرفة دراسي بعل بيتي عزيه يخبرون يدنقون قبل عليز فتوهم دقون أنا بعلت بيتون زوارة ده حزن جنكت ولاقوا كبيد انتخونا عينا مارارون إنا نحاك إيدوم بال بتاقبار سلازم هارنا شعات عمتات ولاقوان توسده إنهو حكي معلتا تسبيا إزناي هيوت مسواتي استخفل اللو متحف نبحث مت بتيح اللو أنا مستك أي ندا خبرنايو ندا ذكرنايو كنبر إنا كابوز عبينا سلازي إلا فردقن نبحفاشي قد فو الماز عبرة نحسة شحن شعات ميتن تسعان حدن بعلت بيت دراسي متحف روماي
4: جاز حدا زي نايت أجاي عبد مريم تأجاي هاي لمريم مني اتتاوخ عبز علم تايزحوخ نقرالو زي تاوخ كون يوتبع لحد زاريا تزان تابع الخفتو بزحيخا بناتو قانقوا عتحساس بان سميتن تأمتن قبرن سلطان تأجاي بعلو زان توخ نقركاي هرأي أنا خمني تأجا ميلن فلويش من ملكن جزين سفرانية بالليل أنا مبالي كاليو نيرة علقو كهلو يدما تسأقاي وسون تران مواتن سلازخونة عبزخونة جزين بوتان كركبايك إلنيو سلاز دما نسو عبزير كبولو جزين بوتان سهتي لي عنا خركبي ماني خووني لك عبزو حيت مرامر هيدا مكانيو قلنا يساب جنك أتايفتوني مو كاتت جنك كنقركا أنا دراسي نسأقاي لعلو نفسو فولتي نسونا أملاخ بقيم أب عالم نزرعي وخدو زفوتو فتواتو لألعا عموز وخونو فتورو كرب إل كان تفالي تكاي دمما عشايو نخلو فاتيو نخلو دمما يسن تسأقاي بعلو تتزار بي حيش أبي تجمرنا يوم ويحيش السيو تسأقم قعزو هيوت زجمار اللونز ودع اللونز فلتو منالو تزانتا سقيلة تجمار كوي حيش تسأقاي نهلكم.

ወጋሕታ ወጋሕታ ጅግና ሰብ ወጋሕታ ምዕራፍ ሓደ ሶኑ ወጋሕታ 28 ታሕሳስ 1981 ቆራርን ደባንን ንግሆ ከምዝሃበኒ ኣርፊዴ ተበራቢረ ሳዓሹዱሽ ሰቡለይ ኣሕጉራዊ መዕርፎ ነፈር ትኽርከብ ነይሩኒ ይስራ ደብያ ተሪፋትኒ ናይ ኢድ ቦርሳይ ይዘ ተበጊሰ ጽቡቕ ኣጋጣሚ ብዓብዩ ባልጃይ ትማልና መዕርፎ ነፈር ተሰዲደዮ ነይረ እዛ ናይ ንግሆ ድቃስ ዘግድፈን ንጸበሉ ህሉ ወደይ ሮማን ኣይከማይን እያ ንሳ ዑፍ ወጋሕታ እያ ገለ ዘይትጥዕም በለትኒ ሮማን ኣትንታይ ውሩድኪ ዳፈለጥክኒ ግዳ ክብገስ በልክዋ ናብ ሰዓተይ እናጠመትኩ ንግሆ ብዙሕ ይብላዓለይኒ እዩ ደቃሲ በለትኒ ረቀቕቲ ጽቡቓት ከናፍራ ኣላጊባ ፈላለየተን ከምዚ ክትገብር ከላ ነፍሳት ሰዕማ ዘሎ ኮይኑ ይስምዓኒ ሓንሳብ ሓንሳብ ውን ይብላ እሞ ጥዋ ውፃእ ኣቢላ ትስዕሙ ጉድያ ነፍሳት ፈቱ ኮይና እያ ትስምዓኒ ተኾነ ኸ ቆንጆ እያ ድማ ዝኾረየት ኮይና ተረአትኒ ክትኩር ኸላ ደስ እያ ትብለኒ ዝኾረየትሉ ምኽንያት ኣይጠፋኣንን ንሰለስተ ወርሒ ናብ ሰሜን ኢትዮጵያ ኣስመራ እንዳተበገስኩ ናይ ምፋኖው ፍቕሪ ዕድለ ኣይሃብክዎን ወጋሕታ ኸዓ ኸማይ ሰነፍ የለን ሕማ ኣጋጣሚ ጉዕዞ ይብጥዑም ፍቕርታት ጅምሮ ጽቡቕ ነይሩ ኤፐ ምዕጉርታ ስዕማ ኣበልክዎም ፍሽኽ በለ ኣስናና ርሱን ሸዊት ዕፉን መስላ ነብስኻ ይተሓፀብካ እዋይ በለት ናት ክሽታ ይዘለኒ ጆኺ ቫኒል 5 በልክዋ ናይ ባሓቂ ውን ንሳያ ሽታ ነብሰይ ነይራ ካብ ቀዳም ምሸት ጀሚርና ብዓራት ኣይወረድና ቀዳመ ሰንበት ኣብ ዓራት ምውዓል ዝፀንሐ ልማድና እዩ ነይሩ ንሰለስተ ዋርሕ ነብስኻ ከይትሕፀብ ብኣምላኽ ገዚተካ ኣለኹ እንታይ እሞ ይግበር ጽባሕ ከድካ ናይ ካልእ ጓል ሽታ ክትለምድ ኢኻ ኣብዚ ኸድካዮ ትለምድ ፍጡር ኢኻ በለት ኩሉ ናይ ገዛ መፋትሒ ብያ ተበገስ

0: እቲ ሙዚቃ ደሚቁሎ ጽግዕ በልኩዋ ብናይ ህይወት ሙዚቃ ትለህነ በረት ትመስል መጽሐፍ ቅዱስ ክደኣ ቤደርቢ ክዮ በልኩዋ ኣብ ትሕቲ ደረተ ኣሎ ካብ ልቢ ወዲ ሰብ ዝበልፅ መጽሓፍ ቅዱስ የለን ካብ ህይወት ዝሓይሽ ሃይማኖት ከ ኣበይ ይርከብ ምስ በልኩዋ ትቕብል ኣቢላ ከመይዳ ተገሊጹልካ ወደይ ኢላ ተላገፀት ሎሚ ተገሊጹለይ እሞ ከመይ ኢሉ ኣብ ጽባቐ ክተገሊጹለይ ገና ሎሚ እዩ ጽባቐይ ተገሊጹልካ ምሽ ናይ ብልበይ ዕውር የ ነይረ መስለን ንስጋብ ሎሚ በልኩዋ ቦታ ንቐይር ኢላ ሓሳብ ኣቕረብኩላ ትእዛዝ ድዩ ዋላ ሕቶ ሕቶ በቃ ወረግ ለመና እዩ በልኩዋ ንሓዋን መሓዛ ኣንገዲፍናዮም ህፃና ናይ ኣዲስ ኣበባ ምሸት ውሒጡና እዚ ዝኸውን ዘሎ ልክ ቅድሚ 2 ዓመት እዩ ድሕሪ ውሕዳት መዓልታት ዘይተርፋ ርእስቲ ተላዒላ መርዓ ኣዋልድ ክበሃላ መቸም ንሓደ ወዲ ናይ ውልቅን ከይገበራ ኣይዕርፋን እየን ከይተመርዓኻ ተፋቒርካ ምንባር ስለምንታይ ከምዘይከኣል ኣይርዳኣንን እዩ ንብዙሓት ተራ ሰባት መርዓ ከም ሞት ዘይተርፍ ዕዳ ስለ ዝኾነ ሕራይ ኢለ ናጽነተይ ብወለንታይ ኣረኪበ እያ በይነይ ምዛር ተሪፉ ልምዲ ሕማቕ እዩ ኣይጸናሕኩን ብዘይባኣ ኸመይ ኢሉ ወጊሑ ክዓርበኒ ከም ናተይ ትምኒት ቀደም ተመርዒና መሃለና እንታይ ይገበር እዚ ጐዲሉ እዚ ክንምልእ ንብል እንሆ 2 ዓመት ሓሊፉ ንሳ ናተይ ናታን ናይ በይንና ንእሽተይ ገነት እያ ትምነይ እታ ገነት ድማ ብናይ ሰራሕተኛ መንግስቲ ደሞዝ ኣብ ሓንቲ ንጎ ትፍጠር ኣይኮነትን ድሕሪ ናይ 2 ዓመት ፃዕሪ ቀሪብና ነርና ግና ኸ ዘይሓሰብካዮ ኣይትርከብ ወፍሩ ቀይሕ ኮኸብ ዱብ ኢሉና ንሰለስተ ዋርሕ ክንፈላለ ኢና መን ይፈልጥ ዋላ ካብኡ ይነዊሕ ይኸውን ህይወትኩም እያ ኩሉ ነገር ከምዝሓሰብካዮ ይኸውን ማለት ኣይኮነን መኪናይ ኣብቲ መእተዉ ሃንገር ኣሸግክዋ ሲቪል ዘሎ ወተሃደሩ ዘሎ ካብ ዝናብትን ይብል ነበረ ወተሓደራዊ ማርሽ ካብ ማዕዶ ይስማዕ ሓሙሽተ ደቂቕ ደንጉ ኣለኹ ሰለስተ ወርሒ እንታይ ኣለዎ ኢልክኢኺ ደይ ፅባሕ እያ ግዳ ደስ ክብለኒ ፍሽኽ ኢል ክፋኑኒ ኢለ መንከሳ ሕዛብ ኢለ ኣቕንዓ በልኩዋ ልበይ ተፈራሪቁሎ ብሓይሊ ከናፍራ ፋናቲታ ከምስ በለት ፍሽኽታ ይዕገበንን ብሓይሊ ኸስሕ ቃደልየ ኣብ ትሽቱሽ ሓንቲ ክቲኻ በልኩዋ ሓንቲ ክቲኽ ኣይትኽእልኒ እያ ዝበልካ የያ ትገብረልካ ፀግሽ ኢላ ሰሓቐት ሰሓቓ ጥዑም ሙዚቃ እዩ ሰብ ይጥምተና ከይህሉ ቆሊሕሊሕ በልኩሞ ከናፍራ ሰዓንኳ ናይ መኪና መፍትሒ በያ ክወርድ ምስ በልኩ ኢደይ ሕዛ ኣቢላ ፀግሸይ ልበይ ግን ፍርሕ ፍርሕ ይብላ ኣሎ ሕፅኢቲ ወፋራይ ቆራፅ ክትከውን ኣለዋ ኣጆኺ ፍሽኽ በሊ ከምኡ ማለት እያ ኣይኮነን እንታይ ደኣ ንስኻ ዝኸድካዮ ገዛኻ እዩ ትላመዲኻ ፍቕረይ ንኻልእ ኸይትበለይ ፈሪሐ ወራዙት ኣስመራ ከዓ ቦጌን ዘብላ ኢሎመን ካባ ክትፅቡቕ ጓል ተረኺበ ሞ ብጨረታ ይግደድን
1: ኣፍኮርስ ናይ ኦሮማይ ብምሓርኛ ቅድማ ቢለ ጀሚረልኩም ኣይ ቲንክ እታ መፅሓፍ ብምሓርኛ እንድያ ጣዕሚ ኣለዋ ደፍነ ብምሓርኛ ርዳእና ብሓፈሹ ግና ቋንቋ ትግርኛ ስለዝኾነት ናብ ትግርኛ ተስተጋጊረልኩም ኣለኹ ብዝበለፀ ኦሮማይ ብክልተን እየን ዘለዋ ብምሓርኛን ብትግርኛን ውፅ ኣክሊ ወርልዳን ክትከታተልዋ ተስፋ ገብር እዚኣ ቀዳማይ ትክፋል ትመስል ኣፍኮርስ ኩዕሶ ትከታተሉ ዘለኹ ከ ናይ 12 ራውንድ ኣፕ ናክኣውት ማለት ሕጂ ጀርመን ምስ ፓሮጋ ኣለዋ ከምኡ ፍራንስ ምስ ስዊድን ዩ ጋር ቢ ዋችን ት ቤስት ቲም ስ ቢ ደፍነትሊ ጀርመን ን ፍራንስ ቢ ስ ቢ ኖትን ኢዚ ሶ ዕለት 29 30 28 ኣይ ቲንክ ኔክስት ዊክ ሞስት ኦፍ ኢት እቲ ኔክስት ዊክ ይድኸውን ዘሎ ዝበለፀ ካናዳ እውን ኦፍ ኮርስ ቢግ ጌም ኣለዋ ናይ ሆፕፍሊ ዘይ ውል ቢ ኤብል ቱ ወን ቱደይ ኣክቹሊ ውል ሲ ሶ ኢንጆይ እቲ ፊፋ ድካየድ ዘሎ ተፈላለየ ኣብ ገዛኹም ዲኹም ድሕር ከፊልኩሞ ወይ ድማ ኣብ ሓበሻ ዲኹም ወይ ኣብ ሬስቶራንታት ድዩ ባራ ድዩ ኣክቹሊ ዘ ቤስት ሳመር ውን ይሃበ ፊፋ ሳኮር ጌም ጎይኖን بسترفن از مردم تلکون نمسکن کو عبد مزدلو سنبس کم نراخب بسلام معالتی یو